ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ልሙዕለት 18 ነሓሰ 226 ዓመተ ምሕረት መደብ ፈነወና ተሰሊቃን ጳጳሳት ብመበል 14 ብምክንያት እቶም ዕለት 15 ነሓሰ ኣብ ኢንዶኔዥያ ብዘጋጠመ ርእደ መሬት ዝተጎድኡን ሂወቶም ዝሰኣኑን ዘመሓላለፎም መልእኽቲ ተሰሊቃን ጳጳሳት ብመበል 14 እቲ ኣብ ደቡባዊ ኢጣልያ ዝካየድ መደብ ስፖርት ከም ትንቢት ሰላምን ሕውነትን ክሰፍሕ ከም ዝኽእል ዘለዎም ተስፋ ከም ዝገለጹ ክልተ ህዝብታት ክልተ ሃገራት ጽኑዕ መርገፂ ኣርእስተ ሊቃነ ጳጳሳትን ቅዱስ ተማምባርን ርእሰ ሊቃነ ጳጳሳት ኣብ ዚምባብዌ ብዘጋጠመ መጥሓል መርከብ ምክንያት ዘመሓላልፎ ናይ ሓዘን መግለፂ መልእኽቲ ካርዲናል ፔትሮ ፓሮሊን ኣብ ካታንያ ሲቺልያ ንዝኽሪ መበል 900 ዓመት ምምላስ ቅርስታት ቅዱስቲ ኣጋታ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ወኪሎም ኣብ ዘዕረጎም ሳተ ቅዳሴ ዝለገሰዎ ስብከት ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ጅምር ክሳብ ፍጻሜ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነወነ ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ብዝኸተሞ መልእኽቲ ቴሌግራም ነቶም ዕለት 15 ነሓሰ ኣብ ኢንዶኔዥያ ብዘጋጠመ ርእደ መሬት ዝተጎድኡ መንፈሳውን ሰብኣውን ቅርበቶም ኣረጋጊፆም ቀጻሊ ሰብኣውን ናይ ምሕዋይን ፃዕረታት እየተባብዑ ዕለት 15 ነሓሰ ንጎሆ ኣብ ዞባ ምብራቅ ኑሳት ታንጋራ ኢንዶኔዥያ ዘጋጠመ 7.7 ሬክተር ዝሓቀኑ ርእደ መሬት ዘስዓቦ ዕንወት ምስተሓበሩ ዝተሰምዖም ሓዘን ገሊፆም እቲ ግዜያዊ ቁፅሪ ዝሞቱ 53 ኮይኑ 135 ሰባት ከም ዝተሃሰዩ 13,000 ድማ ብዘይ ኣባይቶም ከም ዝተረፉን ክሕበር ኣብቲ ብይብፃሕ ናብ ናይ ኤንደር ሰሰብካ ሊቀ ጳጳሳት ፓውሎስ ቡዲ ክለደነ ናይ ቅዱስቲ መንበሯና ፀሓፊ ካርዲናል ፔትሮ ፓሮሊን ዝኸተምዎ ኣብ ዘመሓላለፎም መልእኽቲ ቴሌግራም እቶም ብቐጻሊ ሳዕቤ ነዚ ሓደጋ ዝሳቀዩ ዘሎ ብፍላይ ድማ ንብዙሓት ተመዛበልትን ዝተጎድኡን መንፈሳዊ መተሕበባርን ምቅርራብን ኣረጋጊፆም ብተወሳኺ ንቤተ ክርስትያናውን በርገሳውን ሰበ ስልጣን ምቕራብ ሰብኣዊ ሓገዝ ኣብ ዝቕፅልሉ ዘለዉ እዋን ኣተባቢዖም ስለ እቶም ኣብ ፃዕርታት ሕውየት ዝተዋፈሩ ኣባላት ህፁፅ ኣድሕን ህወት ጸሎቶም ኣረጋጊፆም ኣብ መወዳእታ ንምዉታት ንፍቕራዊ ምሕረት እቲ ኩሉ ዝኽእል ኣምላኽ ኣማዕቂቦም መልኩ ታብ በረኸት ምፅንናዕን ሓይልን ከም እተማሕፀኑ ዜና ቫቲካን ኣፍሊጡ። እቲ ናይ መጀመርታ ሓያል 7.7 ሬክተር ዝሓቀኑ ርእደ መሬት ሰንበት ዕለት 15 ነሓሰ ኣብ ደሴት ፍሎረስ ዘጋጠመ ኮይኑ ኣብ ምሉእ መዓልቲ ድሕሪ ዘጋጠመ ተደጋጋሚ ርእደ መሬት ስዒቡ ድሕሪ ሓያሉ ሰዓታት ኣብ ደሴት ሱማትራ 6.9 ዝዓቀኑ ርእደ መሬት እውን ከም ዘጋጠመን ኣብ ርእሲ እቲ ኣብ ልዕሊ ሂወት ዘሰዓቦ ከቢድ ሞትን ሓደጋን ኣብ ኣባይትን ትሕተ ቅርፅን ሰፊሐ ጉድኣተ ከም ዘውረደን ብመሰረት ፀብጻብ ሃገራዊ ትካል ምሕደራ ሓደጋ ኢንዶኔዥያ ልዕሊ 900 ኣባይቲ ክዓኑ እንከሎ ካልኦት 450 ድማ መጠነና ዕንወት ከም ዘጋጠመን ኣብያተ ትምህርቲ ማእከላት ክንክነ ጥዕናን ኣብያተ ክርስትያንን ሓዊሱ ብውሕዱ 167 ህዝባዊ ህንፃታት ካብ ጥቕሚ ወፃኢ ከም ዝገበረን ባሸሓት ዝቕፀሩ ተመዛበልቲ ኣብ ግዜያዊ መንበሪ ኣባይቲ ክሕቀቡ ሓቲቶም ከም ዘለዉ እዩ ዝፍለጥ። ጉጅለ ኣትሌቲክ ቫቲካን ኣብ ስፖርታዊ ውድድር ማእከላይ ባሕሪ ንምስታፍ ኣብ ዝዳለውሉ ዘሎ እዋን ርእሰ ሊቃነ ጳጳሳት ልዮን መበል 14 እቲ ኣብ ደቡባዊ ኢጣልያ ዝካየድ ዘሎ መደብ ስፖርት ከም ትንቢት ሰላምን ሕውነትን ክሰፍሕ ከም ዝኽእል ዘለዎም ተስፋ ይገልጹ። ኣብ ደቡባዊ ኢጣልያ ከተማ ታረንቶ ካብ ዕለት 21 ነሓሰ ክሳብ ዕለት 3 መስከረም ኣብ ዝካየድ መበል 20 ስፖርታዊ ግጥም ማእከላይ ባሕሪ 4 ኣትሌቲክ ቫቲካን ክሳተፉ ምዃኖም ጋዜጠና ዜና ቫቲካን ዳቪድ ዋትኪንስ ክሕብር እንከሎ እዚ ካብ 26 ሃገራት ኣፍሪካ እስያን ኤውሮጳን ዝመፁ ኣስታት 4,000 ኣትሌት ኩለን ብማእከላይ ባሕሪ ዝተኣሳሰራ ኣብ 33 ዝተፈላለየ ዓይነት ስፖርት ክገጥማ ምዃነን ኣመላኺቱ። ቅድሚ እቲ መደብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ 226 ዓመተ ምሕረት ዝካየደ ፀወታታት ማእከላይ ባሕሪ ንዓለም ርእዩ ምልክት ሰላምን ርክብን ከቕርብ ከም ዝኽእል ዘለዎም ተስፋ
كم زغالتو حبيرو ابز سومون زيت اوتاتت ماكلاي بحري اب تارونتو كجمر ايو كدوسا بونا قلت 15 تنا حاسك بحريام مسكوت كوينوم كابوشتو زانزمتو ناغاديان ابسترخ بلوك راحت كدوس بيتروس مريحوم بحبر دحر زعرو قصرت ملعكه اغزي ابيهر ابز سمعو ما داره غليصوم ازي سبورتا وددر اب مونغو حزبتات از زوبان نايمل عالمن تنبيت سلامن حونتن كخون تصفى اغبر كم زبلو زحبره غازينا زينا فاتيكان واتكينس اصيبو وددر ابز عمق ترغم زبط صح مقابر يركب مزخون سبورتيناتات كم ابالات حادث سبع وصدر عبيت مزفلاتون ايو انكبلو قدسناتهم دكا قيموم زحبا سبورتك الزاربون كلو زسمن رولا حساب مزخقار ابك قدامي تمحل تسعوتاتات مع كلاي بحري نايتا التأنقد كتما ايطاليا تارانتو لكبا باسات تشيرو مينيرو ابك تدر على تاكا كتما بحبار مسناي قدس ممبر قدايتو بخلنا تمهرتن لعلوي بيت صحفتونا صحافي باباس بول تيغي ابزعر قمصة تقداسي نهاي سبورتيناتات مسكال كقبلو مخانو ما افليتو بمسارت غازيتو مغلتي اتنهاي سبورتيناتات مسكال ابملو اتسعوتاتات كما منفسو موكسنات بي ابا كاتيدرال كسانح مخانون كم تدحر خلتشع عصر تخلتان حمد محرات زي تقايد وددير اولمبيكن ناي اكالسون كلان اولمبيكن لندن ابا احقراو سبورتاو وددرات اتمسكالنا اتليتات كسانني ايو لكبا باسات مينيرو سبورت نهزعانات حويسو نصب موان تلمدنن حلو في محبراو في الليات نمر عين حونتن مدنفاعن تقامع عدل كم زهب ابزهبو مقلسي اسميرم ابزا بسنك كوناتن هتوصي كوناتات ايرنات ساق زل عالم سلام كم زكا عال اتوم كابتس عارر تودبات زمتو سبورتيناتات اب كندو كينو اتيز توال دلوبوتا وي امناتوم بحقين منفسحونات زتنا قاقحو دكنستيون دك تبعاتيون مخوانا مكان رئي عدل اللونا انكبلو ناي سبورتن بحلن قداي زحالي ناي كدس منبر لعلوه بيت صحفت هيان تكاردينا لخوسي تلين تينا ده مندونسا هلاوي اتلت فاتيكان روي ملكت حونات تقرب مقانو الرقاقي تمسك السبورتيناتات قال زي بلو مالاختي انكبلو قالي تعام نفس وكف هيوات وعلا براحاتن سقاين فقرن كبرن يقبو او كم زبالو الوغازينا زينا فاتيكان واتكينز حبيرو زي زينا فاتيكان ايو لصالي كان باباسات لين مبل عصر تربعته علات عصر تشدش تنحاسه فركم عالتي بحابر كابوشتن وزا انزمتنا قاديان مريحم درزاق عربو وصلت ملعك اقزي عابير ابزس معوام مدارة قدست مامبر نوبي حقوانن اسرائيلن فلسطيامن فتحاون نوارن سلام نممتع انكو مقدي نخلط حقرات زي حاقوفة فتحن نوبي حقوان التقربو مرقاتي داقي موما كمزر كان سلفاتور تشيرنوتسيو ابزع رابط ابتعب يقول له اتيك للتحاقرات زبل فتاح اتي انكوك خوون زخل مقرد السلام اب منغو اسرائيلي الفلسطيمن ايو رسالي كان باباسات اب تاريخ زكتاتلو ايوم كمتي اب معقلاي مبراق الزنافرة كونتات قابلت شعات تكمت خلتشان اسران سلستان عمت امحرات جميرو عمت المفللاين بعابيو تتناخيرو اب زقد صلالو زلو اوان اوننتخونة نقصدات سماني عمتات سنامي لاوركب مرقد قدست منبر صنعو كوينو زقد سلزولو كلتا حقرات فتحاون نوارن سلامن كاوح الزقل انكو تسفا مخانو زرقاقز ايو رسالي كان باباسات اليوم منبل عصر تربحته نازي منقست اسرائيل بصنعو كا انتناتسوغو نعصر تتات عمتات زيزانح تاريخو مرقزي عرستالي كان باباساتن قدست منبرن بيعاتس نعوت داقيموم يرقاقزو رسالي كان باباسات اليوم الات عصر تشدشتان حاسفر كمحال تدحرزو عرقو صلوتو ملعاق اقزي عبهير أبا معرابا وقماقم يوردانوس فلسطيماويان زوردم قهستن عمتن دحر مخنان محبر سب عالم نتنعي كل التحقرات فتحن مسقوا من كسر راح بهتوط اللابو كم زبالو تشيرنوتسيو أبزق ربط أبتعب أما العقيتو زودتن زن مجمرة عقزي أبشحنة تشعات ميتن أربعان شعات عمتا محرات أبتي بحفش عقوبة أي حبرات حقرات زادق ودن كل التحقرات زبالو السانة أبا موداتا كون كخون داق ما يدفئت كقبرلو تاوئت كم زقربو يحبر
ኣብ 1944 ዓመተ ምሕረት ቅዱሳት ቦታታት ኢየሩሳሌም ኣህጉራዊ ንምግባር ካብ ዝቐረበ ጻውዒት ጀሚሩ እቲ ናይ ክልተ ሃገራት ፍታሐ ካብ 1980ታት ጀሚሩ እምነ ኩርናዕ ናይቲ ቅዱስቲ መንበር ስነመላዊ ርክባት መርገፂ ኣብ ፍታሕ ግጭት እስራኤልን ፍልስጥኤምን ጽኑዕ ኮይኑ ዝቕፅል ዘሎ ብተደጋጋሚ ማዕባለታት ብስምዒታዊ ግብረ መልሲ ዝተቐርፀ ዘይኮነስ ኣብ ታሪክ ጽኑዕ ሱር ዝሰደደን ብተኸታታሊ ተኸተልቲ ቅዱስ ጴጥሮስ ዝድልድል ጽኑዕ መርገፂ እዩ። እቶም ቀዳሞት መግለፅታት ካብ 1948 ዓመተ ምሕረት ዝጅምር ኮይኑ ፒዮስ መንበር 12 ኣብ ብዙሕ ሓልዮት ዘርእስትዖ ድማ ልእኽቶም ንነፍሲ ወከፍ ካብቶም ኣብቲ ግጭት ዝሳተፉ ወገናት ውሕስነት ህላዊ ኣብ ተመሳሳሊ እዋን ድማ ንመንፈሳውን ንዋታውን ሰናይ ህወት ዝምችእ ግብረ ገባውን ኣካላውን ኩነታት ህወት ከረጋግፅ ዝኽእል ስርዓት ክህሉ ፀውዒት ኣቕሪቦም እዮም። ኣብቲ ስዒቡ ዝመፀ ተበጃቡ ስቕዓይና ዘርእስቱ ናይ 1949 ዓመተ ምሕረት ዓውድማ ልእኽቲ ምስ ህወት መድሓኒ ዝተኣሳሰሩ ቅዱሳት ቦታታት ብኩናት ዕንወት ከይወርዶም ዝተሸቃቀሉ ርእሰ ሊቃነ ጳጳሳት ፒዮስ መበል 12 ንመራሕቲ ዓለም ንኢየሩሳሌምን ከባቢኣን ሕጋዊ ኩነታ ክህብዋ ከእምኑ ኩሉ ሕጋዊ መገዲ ክጥቀሙ ተማሕፂኖም ርግኣት ብእኩል ፃዕሪ ሰላም ዝፈትዉ ሃገራት ብእኩል መገዲ ክረጋገፅ ዝኽእል ምዃኑ ከም ዘጉልሑ ቸርኖትዮ ኣብ ዘቕረቦ ጸብጻብ የስተብህል። ሩሰሊካን ጳጳሳት ጳውሎስ ሻድሻይ ኣብ 1964 ዓመተ ምሕረት ናብ ቅዱስቲ መሬት ዝተጓዓዙ ኣብ ዋዜማ ናይ 1967 ኩናት 6 መዓልቲ ብዛዕባ ሕጋዊ መሰላት ህዝቢ ፍልስጥኤም ብንጹር ተዛሪቦም ነቲ ጉዳይ ካብ ሰብኣዊ ህፁፅ ኩነታት ናብ መሰረታዊ ፖለቲካዊ ሕቶ ቀይሮሞ እዮም። ሩሰሊካን ጳጳሳት ጳውሎስ ሻድሻይ ንዋና ጸሓፊ ሕቡራት ሃገራት ኡታንት ኣብ ዘመሓላለፎ ልባዊ መልእኽቲ ኢየሩሳሌም ብሰንኪ እቲ ፍሉይ ብሩኽ ወቅዱስ ባህርያታ ክፉትን ዘይገሃስን ከተማ ከምኡ እውን ካብ ወታደራዊ ስርሒታት ናጻ ክትከውንን ካብ ሳዕቤን ውግእ ክትድሕንን ኩሉ ጻዕሪ ክግበር ሰላም ብስመ መላእ ክርስትያናዊ ዓለም ጻውዒት ኣቕሪቦም ምንባሮም ቸርኖትዮ ኣብ ዘቕረቦ ጸብጻብ የዘኻኽር። እቲ ወሳኒ ድርኺት ግና ካብ ዮሃንስ ጳውሎስ ዳግማዊ ዝመጸ ኮይኑ ናይ ፍልስጥኤማውያን መሰል ናጻ ዓዶምን ብሓይሊ ዝጸውዑ ኣብ ተመሳሳሊ እዋን ድማ እስራኤል ብውሕስነት ናይ ምንባር መሰል ክረጋገጽ ኣለዎ እንክብሉ ብኣጽንዖት ዝተዛረቡ ናይ መጀመርታ ርእሰ ሊቃነ ጳጳሳት እዮም። እዚ ክልቲኣዊ ጻውዒት ኣብ 1984 ዓመተ ምሕረት ዓመታት ድሕነት ኣብ ዘርእስቲ ሓዋርያዊ መልእኽቶም ተሰኒዱ ኣሎ። ነቶም ኣብ ሃገር እስራኤል ዝነብሩን ኣብታ ምድሪ ከምዚ ዝኣመሰለ ክብር ምስክርነት ታሪኹን እምነትን ዝዕቅብ ህዝቢ ኣይሁድ ኣድላይ ውሕስነት ግቡእ ቅሳነትን ክንሓትት ይግባእ። እዚ ድማ ናይ ነፍስ ወከፍ ህዝቢ መሰልን ንነፍስ ወከፍ ሕብረተሰብ ናይ ህወትን ምዕባለን ኩነታትን እዩ ከም ዝበሉን ኣስዒቦም እውን ኣብታ መሬት ታሪካዊ ሱር ዘለዎንን ዓሰርተታት ዓመታት ተበታቲኑ ዝፀነሐን ህዝቢ ፍልስጥኤም ዓዱ ዳግማይ ናይ ምርካብን ምስ ካልኦት ህዝብታት ናይቲ ዞባ ብሰላምን ድሕንነትን ክነብርን ባህርያዊ መሰል ኣለዎ ከም ዝበሉ ቸርኖትዮ ኣዘኻኺሩ ኣብ 2000 ዓመተ ምሕረት ናብ ቅዱስቲ መሬት ኣብ ዝገበሮ ጉዕዞ ተመሳሳሊ መልእኽቲ ደጊሞም ብምቅላሕ ብሓደ ርእሰ ሊቃነ ጳጳሳት ዝተባህለ ናይ መጀመርታ መርገፂ ዘይኮነስ ብኣገዳስነቱ ታሪኻዊ ተባሂሉ ዝነኣድ እዩ። ድሕሪ 9 ዓመት ካልእ ርእሰ ሊቃነ ጳጳሳት ማለት ቤኔዲክቶስ መበል 16 ናብ ማእከላይ ምብራቅ ኣብ ወርሒ ግንቦት 2009 ዓመተ ምሕረት ኣብታ ቅድስቲ ግን ከዓ ቆሲላ ዝነበረት ምድሪ ኢየሱስ እግሮም ዘንበሩ ኣሰር ናይቶም ቅድሚኦም ዝነበሩ ብምስዓብ እቲ ክልተ ሃገራት ዝብል መርገፂ ቅድስቲ መንበር እጦብያ ወይ ዘይጭበጥ ራእይ ዘይኮነስ ነቲ ዓንኬል ዓመፅ ንምውጋድን መጻኢ ናብቲ ዞባ ንምውሓስን ኣድላይ ቅድመ ኩነት ምዃኑ ብኣጽንዖት ከም ዘስመሩሉን ርእሰ ሊቃነ ጳጳሳት ቤኔዲክቶስ መንበር 16 ቅድስቲ መንበር መሰል ህዝብኹም ኣብ መሬት ኣቦታትኩም ውሑስን ምስ ጎረባብት ብሰላምን ኣብ ውሽጢ ዓለም ለኻዊ ተፈላጥነት ዘለዎ ዶባት ሉዓላዊት ፍልስጥኤማዊት ዓዲ ክትርከብ ትድግፍ ቢሎም ፍልስጥኤማውያን ሓልሓልታ ተስፋ ህያው ክገብሩ ንሕጋዊ ባሕጊ እስራኤላውያንን ፍልስጥኤማውያንን ንሰላምን ምርግጋእን ዘማልኡሉ መገዲ ክርከብ ከም ዝኽእል ተስፋ ክገብሩ እንክብሉ ከም ዘተሓሳሰቡ ቸርኖትዮ ኣብ ዘቕረቦ ጸብጻብ የጉልሕ።
አበ ግዜር ሰሊቃነ ጳጳሳት ፍራንቸስኮ ዚክ አልኪዳን ዝዚያዳ አህጉራውን ወቅዓውን ባህር ሒዙ ብስነ መላው ርክባት ተበግሶታት ቅዱስ መንበር ኣብ 2015 ዓመተ ምሕረት ንሃገረ ፍልስጤን ብወግዒ ኣፍልጦ ዝሃበት ኩሉ መድያዊ ስምምዕ ምፍራማ ሓዊሱ ከምኡውን ብዝያዳ ጉስነታዊ ምልክታት ከም ኣብ 2014 ዓመተ ምሕረት ኣብ ናይ ሃገረ ቫቲካን ናይ ኣታክልቲ ስፍራ ኣብቲ እዋን ናይ እስራኤል ርእሰ ብሄር ሽሞን ፐረስን ርእሰ ብሄር ፍልስጤም ማሕሙድ ኣባስን ኣሳቲፉ ብዝተካየደ መደብ ጸሎት ምእንቲ ሰላም ብዝኣመሰሉ ተግባራት ደልዲሉ እዩ እቲ ምትእኽኻብ እቲ ሓደ ካብ ፍረታት ናይቲ ኣብ መወዳእታ ወርሒ ግንቦት ሰሊቃነ ጳጳሳት ፍራንቸስኮ ናብ ቅዱስቲ መሬት ዝገበሮ ጉዕዞ እዩ ነይሩ ኣብዚ እዋን እዚ ኮርጌ ማርዮ ቦርጎልዮ ብዘይ ምግናን ኩሉ ሰብ ኣብ ኣገልግሎት ሓበራዊ ረብሓ ለጋስን ፈጠራውን ክኸውን ትብዓት ዝረኽበሉ እዋን በፂሑ ኣሎ እዚ ድማ ኣብ ምእማን መስል ክልተ ሃገራት ህላወን ኣብ ውሽጢ ኣህጉራዊ ኣፍልጦ ዘለዎ ዶባት ብሰላምን ድሕንነትን ዝምርኮስ ሰላም ንምፍጣር ትብዓት ዝረኽብሉ እዋን በፂሑ ኣሎ እንክብሉ በዘዮም ማት መገዲ ገሊፆሞ እዮም ኣብ ዝቐፅሉ ዓመታት ክሳብ ዕለት ዕረፍቶም ርእሰ ሊቃነ ጳጳሳት ፍራንቸስኮ ቃላቶምን ኣካላቶምን ብቐጻሊ ካብ ቋሚ ተልእኾታት ቅዱስቲ መንበር ናብ ዓለም ሓቆፍ ትካላት ብዝሃቦ መግለፅታትን ብናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊንን ብቐጻሊ ዝድገፍ ኮይኑ ክልተ ህዝብታት ክልተ ሃገራት ዝብል መፍትሒ እቲ ዝያዳ ህፁፅ ፖለቲካዊ መገዲ ምዃኑ ብተደጋጋሚ ዘስመርሉ ምንባሩ ቸርኑትዮ የዘኻኽር እዚ ድሕሪ እዚ ሕጂ ኣብ ኢድ ርእሰ ሊቃነ ጳጳሳት ልመበል 14 ዘሎ ኮይኑ ነቲ ናይ ክልተ ሃገራት ፍታሕ ዝብል መርገፂ ካብ ዝፀንዐ ኣትሒዙ ማእከላይ ቁም ሓሳብ ኣህጉራዊ ክትዕ ገይሮሞ ኣሎ ብፍላይ ኣብ ቱርክ ዘካይዶ መገሻ ዛዚሞም ካብ ኢስታንቡል ናብ ቤይሩት ሊባኖስ ኣብ ዝተጓዓዙላ ነፋሪት ነቶም ዘሰኒዎም ዝነበሩ ናይ ዝተፈላለዩ ሃገራት ማዕክናት ዜና ልኡካን ጋዜጤናታት ኣብ ዘስምዖም መደረ ቅዱስቲ መንበር ንብዙሕ ዓመታት ናይ ክልተ ሃገራት ፍታሕ ዝብል ሓሳብ ብግልፂ ደጊፋቶ እያ ትድግፎ እውን ኣላ እስራኤል ክሳብ ሕጂ ነዚ ፍታሕ ከምዘይተቐበሎ ኩላትና ንፈልጦ ኢና እንተኾነ ግን ነቲ ብቐጻሊ ዘጋጥሞም ዘሎ ግጭት ፍታሕ ንበል መፍትሒ ናይ ምቕራብ ዓቕሚ ዘለዎ እንኮ መገዲ ቢልና ኢና እናኣመነ ከም ዝበሉ ቸርኑትዮ ኣብ ዘቕረቦ ፀብፀብ ኣዘኻኺሩ ዕለት 9 ጥሪ 2026 ዓመተ ምሕረት ኣብ ቅዱስቲ መንበር ናይ ዝተፈላለዩ ሃገራት ልኡካነ መንግስታት ተቐቢሎም ኣብ ዘስምዖም መደረ ነዚ መርገፂ ዝደጊሞም ብፍላይ እቲ ናይ ክልተ ሃገራት ፍታሕ ንዕግበት ሕጋዊ ባህጊ ክልቲኡ ህዝብታት ቅዋማዊ ኣረኣእያ ኮይኑ ይቕፅል ኣሎ ከም ዝበሉ ኣዘኻኺሩ ርእሰ ሊቃነ ጳጳሳት ልዮንን ቅድሚኦም ዝነበሩን ገና መልሲ ይፅበዩ ኣለው ኩናት ንህዝብታት ምጥፋእ እናቐፀለ ኣብ ዝኸደሉ ዘሎ እዋን እቲ ናብ ሰላም ዝወስድ መገዲ እናኸበረ ዝኸይድ ዘሎ ይመስል ንርእሰ ሊቃነ ጳጳሳትን ቅዱስቲ መንበርን ግና ፖለቲካዊ ዘይምስምማዕን ሰብኣዊ መዓትን ነቲ ፍታሕ ዘደኽም ኣይኮነን በንጻሩ ግን ህፁፅነቱ የጉልሕ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ህፁፅነት ኣስሚሮም ማሕበረሰብ ዓለም ሓላፍነት ክወስድ ድማ ፃውዒት የቕርቡ ከም ዘለው የመላኽት እዚ ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 መስ ስድራ ቤት ግዳያት ናይቲ ኣብዝሓለፈ መዓልትታት ኣብ ቀላይ ካሪባ ዘጋጠመን ሂወት ሓያሎ ህፃናት ዝርከብዎም ልዕሊ 87 ዘጥፍአ ሓደጋ መርከብ ዝተሰምዖም ሓዘን ዝገልፅ ኣብ ዘመሓላለፎ ናይ ቴሌግራም መልእኽቲ ቅርበቶምን ጸሎቶምን ከም ዘረጋገፁ ናይ ቅዱስቲ መንበር ዜናን ክፍል ማሕቶምን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት ዕለት 18 ነሓሰ ብምክንያት ኣብዝሓ ሓለፉ መዓልትታት ኣብ ዚምባብዌ ኣብ ዝርከብ ቀላይ ኬሪባ ዘጋጠመ ናይ መርከብ ምጥሓል ሓደጋ ናይ ቅዱስ መምህራና ፀሓፊ ካርዲናል ፔትሮ ፓሮሊን ክታም ዝተነብሮ ኣብ ዘመሓላለፎ መልእኽቲ ቴሌግራም ንዝተጎዱ ቅርበቶም ብምግላፅ ነፍሳት ናይቶም ሂወቶም ዝሰኣኑ ንምሕረት ኣምላኽ ከም ዘማዕቀቡ ናይ ቅዱስ መንበር ዜናን ክፍል ማሕተምን መግለፂ የመላኽት እዚ ከምዚ ኢሉ እንከሎ እቲ ሓደጋ ዝሓለፈ ዕለት 11 ነሓሲ ዘጋጠመ ኮይኑ እታ على
ምልቃቅ እንተሳፈርቲ ፅዒና ክትከውን ትኽእል ተባሂሉ ዝነገረላ መርከብ ካብ ከተማ ካሪባ ናብ መሓስገር ግፈፍቲ ዓሳ ቻላላ ኣብ እትሰግረሉ ዝነበረት እዋን ተገልቢጣ 18 ህፃናት ዝርከቦም ልዕሊ 80 ሰባት ከም ዝሞቱን ዝተሓበሮም ቅዱስነቶም ነቶም ብሞት ዝፈትዎም ሰባት ኣብ ሓዘን ንዝርከቡ ናይ ሓዘኖም ተኸፋፋሊ ምዃኖም ገሊፆም ምእንቲ በርገሳዊ ሰበስልጣንን ንሰራሕተኛታት ህወት ኣድሕንን ድማ ጸሎቶም ኣቕሪቦም ኣብ ልዕሊ ኩሎም ዝተገልኡ ጎይታ ምፅንናዕን ፈውስን ሓይልን ምእንቲ ክህቦም መለኮታዊ በረኸት ከም እተማሕፀኑ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ እዚ ከምዚ ኢሉ እንከሎ ልክዕ ኩነታት ምጥሓል መርከብን ምፍላጥ መርመራታት ይቕፅል ከም